0: እንደምን አመሻችኋል የቢቢሲ አማርኛ አድማጮቻችን። የረቡዕ ምሽት ፕሮግራማችንን እነሆ ይዘን ቀርበናል። ለዛሬ አሜሪካ የአፍሪካ ሰሜን ኮሪያ እያለች ከመታጣጥላት ኤርትራ ጋር ዳግም ለመወዳጀት ያሶሰናት ምንድነው?
1: የአሜሪካ መንግስት ዋንኛ ፕራዮሪቲ የሰብአዊ መብት ጉዳይ አይመስለኝም፣ ዲሞክራሲም አይመስለኝም። ዋንኛው ወሳኝ ክሪቲካል የሆነ ፋክተር የነሱም ፖለቲካዊና ኢኮኖሚያዊ ጥቅም ያስከብራል አያስከብርም የሚለው።
0: ለሶስተኛ ጊዜ የነዳጅ ዋጋ ጭማሪ በተደረገበት ሁኔታ ኗሪዎች ኑሯቸውን እንዴት እየገፉ ነው?
2: እንደውም እነዚህ ታክሲዎች ምናምን ነበሩ በፊት፣ አሁን ፍጹም የሉም ማለት ይቻላል። ሰሞኑ እና የተሻለ ነገር የሚታይ ነገር ምንም ለውጥ የለም። እየባሰና ማህበረሰቡም እየተቸገረ ነው ያለው።
0: በአንድ ጊዜ አምስት ልጆችን ስለተገላገለችው እናትም ዘገባ ይዘናል። አብራችሁን ቆዩ። የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ የነዳጅ ችርቻሮ ዋጋ ላይ ከፍተኛ ጭማሪ ተደርጓል። የአሁኑ ጭማሪ የተደረገው ባለፈው ሳምንት የፌደራል መንግስት ከኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ የአቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ በኋላ ነው። የአቅርቦት መጠን መጨመሩ ችግሩን ያቃልላል ተብሎ ቢታሰብም ነጭ ናፍጣን ጨምሮ ሌሎች የነዳጅ አቅርቦቶች እጥረትና ከዚሁ ጋር ተያይዞ የተከሰተ የኑሮ ውድነት ተባብሶ ቀጠሉን ቢቢሲ ከተለያዩ የአገሪቷ ክፍሎች ያነጋገራቸው ኗሪዎች ገልጸዋል።
3: ጋምቤላ ነው ያለው። አሁን የነዳጅ ችግር ምክንያት የመንግስት መኪናዎች ወደ ወረዳው እየሄዱ አይደሉም። ነዳጅ የለም ይባላል፣ ግን መጥቷል። ጋምቤላ ላይ መጥቷል፣ ግን በድብቅ በሴራ ነው ለህገወጥ ነጋዴዎች የሚሰጠው። ከዛ ነዳጅ ህገወጥ ነጋዴዎች ደግሞ ለማህበረሰብ በከፍተኛ ዋጋ ይሸጣል እና እዱ በጣም የተቸገሩ ነው ያሉት። አሁን ለምሳሌ ምርቶች በከፍተኛ ዋጋ ነው የሚሸጡ በነዳጅ ምክንያት ተብሎ። አሁን ለምሳሌ አንድ ቤንዚን በ700 ብር ነው የሚሸጡ በብላክ ማርኬት፣ 750 ብር አንድ ሊትር ማለት ነው። እና ህዝቡን በጣም ችግር ውስጥ ነው ያሉት። ባጃጅ ምናምን የለውም። አሁን ህዝቡ በእግራቸው ነው የሚተንቀሳቀሱ። እኛ በጣም እያስቸገረ ያለው ምንድነው? አሁን የምግብ ፍጆታ አሁን ለምሳሌ ጋምቤላ በበቆሎ ምርት ነው። አንዳንድ ሰዎች በቆሎ ነው የሚገዙት ለምግባቸው ማለት ነው። በቆሎ ደግሞ ወደ 7000 ምናምን ገባ። ድሮ በ3500 ነበር የሚገዛ።
4: አንድ ማታ ነው የምኖረው። አንድ ማታ ላይ ከናካቴውም ናፍጣም እየገባልን ያለው በኮንትሮባንድ መልኩ በግመልም በትንሽ ታታዎችም እየሾለከ ነው ወደዚህ እየገባ ያለው እና ለሊትር ቤንዚን 750 ብር አካባቢ ነው ያለው። ናፍጣ ደግሞ ከ21-22 ነው በጀሪካን የተሸጠ ያለው። እና ኦልሞስት ትራንስፖርት በ15 ኪሎ ሜትር ከ150-200 ብር ነው የተከፈለ ያለው። ሚኒባሶች ምናምኖችም ትናንትና አድም አድርገው ነበረ ከቆቦ ጀምረ እስከ አለማጣ ያሉት ወልዲያ ዙሪያ ያሉት ማለት ነው። ህብረተሰቡንም በስርዓት ማገልገል አልቻለም፣ ናፍጣ ማገልገል አልቻለም በሚል አድም አድርገው ነበረ። ከዛ በዘለለ የኑሮ ውድነቱን በሚመለከት ምንም በቃላት አይገለጽም እዚህ ያለበት ደረጃ። በሌላ በኩል ገበሬውን ያየሽው እንደሆነ ሽንኩርትም፣ ሀብሀብ፣ ቲማቲም ምናምን ያመረተው ገበሬም ወደ ተለያየ ቦታ ወስዶ እንዳይሸጥ በነዳጅ እጥረት ምክንያት ቆሞ ነው ያለው። እነዚህ ሌክዠሪ የሆኑ ከመጠጥ ጋር ተያይዙ ያሉ ነገሮች ኮምፕሊት ቀርተዋል። ከአዲስ አበባ ከደሴ ከኮምቦልቻ ሲመጡ የነበሩትም ከሽቦና ጀምረሽ በትራንስፖርት እጥረት ምክንያት እየገቡ አለን ያሉትኝ እና የኑሮ ውድነቱ በጣም አስቸጋሪ ሁኔታ ላይ ነው ያለው። ስራ ከሚሰራው ይልቅ ስራ የማይሰራው ነው ያለው።
5: ባህር ዳር ነው የምኖረው። አሁን ባለው ወቅታዊ ሁኔታ በተለይ በትራንስፖርት ጉዳይ እጅግ አስቸጋሪ ነው እና ማህበረሰቡ በየአቅጣጫው ስቴጅ ረጃጅም እልቆቢ ሰልፎች ናቸው የሚታዩት እና እንዲህ ነው ብሎ ለመገመትም በጣም አስቸጋሪ ነው። ማህበረሰቡ ተቸግሮ ነው እውነት ያለው። ስለዚህ በጣም የእንቅስቃሴ ነገሮች እንዲህ ነው ብሎ ለመተንበይ በጣም አስቸጋሪ ነው እና እንደዚህ ነው የምትይው ነገር አይደለም። አሁን እኛ ወደ ስራ ለመግባት እጅግ ችግር ላይ ሰርቪሶች ነበሩን። በርከት ያሉ ሰርቪሶች ወደ 4-5 የተመሰራበት ተቋም የሚወጡት እነሱ ቁመዋል፣ አገልግሎት አይሰጡም። እነዚህ በከተማው አስተዳደር የሚንቀሳቀሱ ኤሌክትሪካል ምናምን በሶች አሉ፣ እነሱ ብቻ ናቸው የሚጠበቁትና እንዲህ ነው ብሎ ለመተንበይ እጅግ ጥልቅና ውስብስብ ችግር ነው በነገራችን ላይ እና ማህበረሰቡም ያለ እንቅስቃሴዎች ተገድቧል ማለት ይቻላል። እንደውም እነዚህ ታክሲዎች ምናምን ነበሩ በፊት፣ አሁን ፍጹም የሉም ማለት ይቻላል ሰሞኑ እና የተሻለ ነገር የሚታይ ነገር ምንም ለውጥ የለም። እየባሰና ማህበረሰቡም እየተቸገረ ነው ያለው። የመንግስት ሰራተኛው ደግሞ እጅግ መውጫና መግቢያው ተቸግሩ የምር ማለት ነው። አሁን በተለይ በጤናው ዓለም ስትመጪ የጤና የስራ ሲስተም ጊዜ የማይሰጥ ነውና በጣም የተቸገረበት ማህበረሰቡም ለሕክምና አገልግሎት ሰጪው ባለሙያም ገብቶ ለመውጣት ውስብስብ የሌለው መፍትሄው የት እንደሆነ የጠፋበት ሁኔታ ነው ያለ።
0: ባለፈው ሳምንት የገንዘብ ሚኒስትሩ አህመድ ሺዴ በሰጡት መግለጫ በግማሽ ቀንሶ በቀን ወደ 4.5 ሚሊዮን ሊትር ወርዶ የነበረው የናፍጣ አቅርቦት ከኢራን ጦርነት በፊት ወደ ነበረው 9.1 ሚሊዮን ሊትር መመለሱን ገልጸው ነበር። በተጨማሪም በሁሉም የነዳጅ አይነቶች ከጦርነቱ በፊት ከነበረው ድጎማ በተጨማሪ 20 ቢሊዮን ብር አዲስ ድጎማ መንግስት እየከፈለ እንደሚገኝም መግለጻቸው አይዘነጋም። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ለታነሳ መሆኑን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜናው ክፍል ዘገበ። ይህ የአሜሪካው ሳኔ ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመነው ሲሉ ተንታኞች መናገራቸውን የዜናው ክፍል ዘግቧል። ለመሆኑ አሜሪካ በኤርትራ ላይ ለሶስት አስርት አመታት ያዘችውን አቋም ለመለወጧ ሁነኛ ምክንያት ምን ሊሆን ይችላል ስንል በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑትን ዶክተር ሙከረም ሚፍታህን ጠይቀናል።
1: ሆርሙዝ ወሽመጥ ኢራን አንቃማ ያዟ የፈጠረው የናሽናል የሴኩሪቲ አጀንዳ አለ። የኤነርጂ ጥያቄ ለሁሉም የዓለማችን ያሉ ሀገራት ሁሉ የናሽናል ሴኩሪቲ አጀንዳ ነው። ስለዚህ ቀይ ባህር ምዕራብ ኮስት በኩል ሁቲዎች በተለይ በቀይ ባህር በስዊስ ካናል አርጎ የሚወጣውን መንገድ ላይ ጫና ይፈጥራሉ የሚል ስጋት ነበር። ኦፍኮርስ ከዚህ በፊት በተለያዩ አጋጣሚዎች ጥቃቶች ፈጽመዋል። በሁለቱም በኩል እንዳይታፈኑ ዳንስ አንደኛውን መውጫ መተምሰሻ ሴኩር ለማድረግ እንግዲህ የእስራኤል መንግስት በጣም ቀንደኛ የአሜሪካ ወዳጅ የሆነ ሀገር ሶማሊላንድን ዕውቅና ከመስጠት ባሻገር የዲፕሎማቲክ እንቅስቃሴዎች ጀምረዋል። በዛ በኩል ይሄዱበት ያለ አንድ አግባብ አለ። ሁለተኛው ግን ከኤርትራ መንግስት ጋር ሰላማዊ የሆነ ነገር መፍጠር ከቻሉ ማዕቀቦችን ካነሱ የዲፕሎማሲያዊ ሆኖ ንግግሮች ከጀመሩ እሱን ተከትሎ ደግሞ በንግድ በኢንቨስትመንት መስክ በፒስ ኤንድ ሴኩሪቲ አብሮ የሚሰሩ ከሆነ ያለምንም ጥርጥር እዛ አካባቢ ለአሜሪካ ወይም ለአሜሪካ ወዳጅ ለሆኑ ሀገሮች ጠንካራ የሆነ የሚሊተሪ ቤዝ የማደራጀት እና በዛ በኩል የሚያልፉ የንግድ እንቅስቃሴዎችን ሰላምና ጸጥታ የማረጋገጥ አላማ ሊኖረው ይችል ይሆናል የሚል እንድምታ ይኖረዋል ብዬ ገምታለሁ።
6: የአፍሪካ ሰሜን ኮሪያ የምትባል በሰብአዊ መብት ጥሰት ክፉኛ የምትነሳ አገር ሆና እነዚህ ይህን የተነቃነቀ ጥርስ የሚመስል መንግስት ማስወገድ ገፍቶ ማስወገድ የተቻለ አብሮ ለመስራት ማዕቀብ ለማንሳት ምን ገፊ ምክንያት አለ? ወይስ ለረጅም ጊዜ አምባገነን ሆኖ የቆዩ መንግስታትን ማንሳት ቀጥሎ የሚመጣው ነገር አደጋ ሊኖረው ስለሚችል አብሮ መስራትን መርጦ ነው?
1: እንዲሁ በደሰናው ጠቅልለን በኔጌቲቭ እንድናይ ምን ሆነው አይ ቲንክ በአንድ በኩል ከነሱ ቪንቴጅ ፖይንት ስለማናየውም ጭምር ነው ብዬ አስባለሁ። ሰሜን ኮሪያም ይሁን ኩባ ለብዙ ጊዜ ቬንዙዌላም ለብዙ ጊዜ አሁን ደግሞ በጥያቄ ያነሳኸው ኤርትራን ጨምሮ ከነሱ ከሜዲካል ዶክተሩ እይታ ብቻ ሳይሆን አንዳንዴ ከበሽተኞችም አኳያ በሽታን ማየትን ስሜታቸውን በእነሱ እግር ቦታ ላይ ሆኖ ያሉበትን ተጨባጭ ማየት ያስፈልጋል። እና እነዚህ አገራት አምባገነን የሆኑት ፈልገውትን ብቻም ሳይሆን ተገደውም ሊሆን ይችል ይሆን ወይ የሚል ጥያቄ አይ ቲንክ መነሳት የሚኖርበት ይመስለኛል። ሁለተኛ ነው አሜሪካ መንግስት በዓለም ላይ የዲሞክራሲ የሰብአዊ መብት ቫንጋርድ ቶርች ቢረር ሆኖ ወደ ዓለም ኤክስፖርት የሚያደርግ ያደረገው ማለት ነው። ኮንቬንሽናል ዊዝደም ወይም እንዲሁ በተራ አረራራችን አሜሪካ ውስጥ የሚገርም ዲሞክራሲያዊ ስርዓት አለ፣ ምዕራብ አውሮፓ ውስጥ የሚገርም ሰብአዊ መብት የሚከበርበት ተቋማት የህዝብን ጥቅምና ፍላጎት የሚያስጠብቁበት ምናምን ብለን እንወስዳለን። ወደ ውስጥ ገባ ብለን ግን ዝርዝር ጉዳዮች ካየን የዚህ አይነት ፒክቸር ውጭ ሆነ እንደምናየው አናገኘው ውስጥ ላይ። እና አይ ቲንክ የአሜሪካ መንግስት ዋነኛ ፕራዮሪቲ የሰብአዊ መብት ጉዳይ አይመስለኝም፣ ዲሞክራሲም አይመስለኝም። የአሜሪካ ወይም የምዕራብ አውሮፓ ሀገራት ዋነኛው ወሳኝ ክሪቲካል የሆነው ፋክተር የእነሱም ፖለቲካዊና ኢኮኖሚያዊ ጥቅም ያስከብራል አያስከብርም የሚለው እንጂ ያ መንግስት ለዛ ህዝብ ዴሞክራሲን ኤክሰርሳይዝ ያደርጋል፣ ሰብአዊ መብትን ያከብራል፣ ህገ መንግስታዊ ስርዓት አለው ወይ፣ ተቃዋሚዎች በነጻነት ይንቀሳቀሳሉ ወይ፣ ፍሪደም ኦፍ ኤክስፕሬሽን አለ ወይ የሚለው ሰከንደሪ ነው። ይሄ አሜሪካ ከሞናርኪዎች ጋር ሞናርኪዎች ማለት በውጤት ከለካ ነው ከነዚህ ከጠቀስናቸው ሀገሮች አኳያ ኦልሞስት ሀገርን እንደ ቤተሰብ ንብረት የሚያስተዳድሩ ናቸው። ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ እነዚህ ዲክታተር ቢሆኑም ስርዓት ስታብሊሽ አድርገው በሆነ ሌቭል በሆነ ደረጃ የሚያረጋቸው ጥረቶች አሉ። ፓርትሊ ተገደውም ቢሆን ማለት ነው። እነዚህ ኪንግደሞች አካባቢ ስትመጣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ አገር የግለሰቦች የቤተሰቦች የዘመዳሞች ጥቅም ፕሪቪሌጅ መብት ነው። ህዝብ ምንም አይነት ድምፅ የለው፣ ምንም ነገር ማድረግ አይችልም። ሶ በእነሱ ውለታ በእነሱ ፈቃደኝነት ነው አንድ ሰው በእነዚህ ሀገሮች ውስጥ ፈንክሽን የሚያደርገው። የዜግነት መብቶች የሚከበርለት እነሱ ስለፈለጉ ስለፈቀዱ ብቻ ነው።
6: ወደ ኤርትራ ስንመጣ ደግሞ የአንድ ግለሰብ ሆኖ እናገኘዋለን። ይሄ ነገር
1: የአንድ ግለሰብ አለ። አንድ ግለሰብ ግን ፍንክሽን ያደርጋል። ስርዓት አለ። ስርዓት ውስጥ ያለምንም ጥርጥር የአንድ ሰው ዲሳይሲቭ የሆነ ሚና አለ። ግን እንደ ግለሰብ የእነዚህን ሰዎች በነገራችን ላይ የኢሳያስ አፈወርቂ ብቻ አይደለም፣ ሁጎ ቻቬዝንም ያው ሰሜን ኮሪያም ላይ ያለው መሪ ምን ያው ኦፍኮርስ የሰሜን ኮሪያው ኤክሰፕሽንስ ሊሆን ይችላል። ወደነ ኩባ ምንሄድ ቬንዙዌላ ምንሄድ ግን የስርዓቱ አካል የሆኑ የፖለቲካ ኃይሎች የሚጠቀሙበት ነው። እርግጥ ነው ህዝቡ ተሳትፎ በጣም የተገደበ ነው፣ ተጠቃሚም አይደለም፣ ግን ስርዓታዊ የሆነ ነው። ለምሳሌ ቻይናን ብንወስድ ስርዓታዊ የሆነ አምባገነናዊ ስርዓት ነው ያለው፣ ዲሞክራሲ አይደለም። ሶ ማይ ፖይንት ኢዝ እነዚህ ግለሰቦች ዲስፕሮፖርሽናል የሆነ ስልጣን ፓወር አቅም ቢኖራቸውም ስርዓት መስርተዋል። ስርዓቱ ፈንክሽን እያደረገ ነው፣ እያነከሰም ቢሆን እየሄደ ነው። ቬንዙዌላም ውስጥ የነበረው አሁን በአሜሪካ መንግስት በኩል በቀጥታ ሰውየውን ንቅለ ተከላ በሚመስል መልክ አዝተው ፕሮ የሊበራል ዲሞክራሲ የሆነች ሴት አፕግሬድ አድርገው አሁን ከእሷ ጋር እየሰሩ ኦልሞስት ሌላ አዲስ ሀገር እንዲፈጠር እየሆነ ነው። ይሄ ነገር ጠቃሚ ነው፣ ጎጂ ነው? ቁጭ ብሎ መተንተን ያስፈልገዋል። ወደ ኤርትራ ስንመጣ ያለምንም ጥርጥር የኢሳያስ አፈወርቂ መንግስት አምባገነናዊ ነው። የሰብአዊ መብቶች አይከበርም። የፍሪደም ኦፍ ዘ ፕረስ የሚባል የለም። ተቃዋሚ የሚባል ነገር የለም። በኃይል የዛ ሀገር ተወላጅ የሆኑ ወጣቶች ሚሊተሪ እንዲገቡ መግባት ብቻ አይደለም እንዲወጡም ሁሉም የማይፈቀድበት ስርዓታዊ የሆነ የሰብአዊ መብት ጥሰት የሚካሄድበት አንዳንድ ባለስልጣኖች ሁሉ በሂማን ትራፊኪንግ ሁሉ የሚሳተፉበት የተለያየ እጾች የተለያየ ወርቅ ህገወጥ የሆኑ ኢቨን ካምፓኒ ሁሉ መስርተው የሚንቀሳቀሱበት ይሄ ሪከርዳቸው የሚታወቅ ነው። ግን እኔ ማንሳት የምፈልገው ይሄ ኮንቬንሽናል ዊዝደም ነው። ጠቅላላ ሳደርገው የአሜሪካ መንግስት ከዚህ ከኤርትራ ጋር ያለው ግንኙነት ትራንዛክሽናል ፖለቲካ ሊሆን የሚችል ከሆነ ለአሜሪካ መንግስት ሰጥቶ መቀበል ይሆናል። ልማት ዲሞክራሲ የሚባለው ነገር ለአፍሪካ ያለናትን አሜሪካ ወሳኝ ነው፣ ግን ለእነዚህ ለምዕራብ አውሮፓና ለአሜሪካ ሰከንደሪ ነው። የመጀመሪያው ራሽናል ካልኩሌሽን ናቸው። ምን እናገኝበታለን? ስትራቴጂክ የሆነ
6: ጥቅም ነው።
1: ጂኦፖለቲካዊ የሆነ እሱ ነው።
6: አብሮ ለመስራት የሚከለክላቸው ነገር የለም ነው አይደለም?
1: የለም። ይሄ ደግሞ የሚገርመው ነገር ካውንተር ኢንቱዊቲቭ የሆነ ኢምፓክት አለው። ምን ማለት ነው? አሁን ከኤርትራ መንግስት ጋር የአሜሪካው መንግስት ራፎሽማ አሁን አብሮ የመስራት አብሮ የመቀጠል ነገር ውስጥ ከገቡ ምን ኢምፕሊኬሽን አለው? ቶታሊቴሪያን የሆነውን መንግስት የበለጠ ሌጂትመሲ የመስጠት አቅም ይኖረዋል። ይሄንን አስበውበት ይሁን አላሰቡበትም እሱ ወደ ኋላ የምናየው ነው። ያለ ምንም ጥርጥር ግን ሌጂትመሲ እንዲሰጠው ይሆናል፣ ቅቡልነት እንዲኖረው ወይም ይህ ነው። ይሄ ደግሞ ሪንፎርስ የሚያደርገው የሚያረጋግጠው ነገር የአሜሪካና የእነዚህ ሀገራት ፍላጎት የናሽናል ኢንትረስት ፖለቲካዊና ኢኮኖሚ ጥቅም አላቸው። እሱን ለማስከበር ከሰውም ከመላእክም ከሰይጣንም ጋር ለመስራት ዝግጁ መሆናቸውን ፕሮቭ ነው የሚያደርገው ብዬ ነው የምወስደው።
0: አድማጮች፣ አሁን ደግሞ ከኢራንና ከአሜሪካ የተሰሙ አጫጭር ዜናዎችን ላሰማችሁ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አገራቸው ኢራን ላይ የከፈተችው የማጥቃት ዘመቻ አብቅቷል አሉ። ሩቢዮ የዘመቻው ዓላማ ማሰጋታቸውንና የሰላም መንገድን እንደሚመርጡ ተናግረዋል። የኢራን ጦርነት ከተጀመረ አንስቶ በ26 መርከቦች ላይ ጥቃቶች መፈጸማቸው ተገለጸ። ከየካቲት 1 ጀምሮ የሆርሙዝ ወሽመጥን ጨምሮ በአካባቢው 46 ክስተቶች እንዳጋጠሙ የዩኬ የባህር ትራንስፖርት ንግድ ተቋም አስታውቋል። የኢራን አብዮታዊ ዘብ ሆርሙዝ እንደሚከፈት ፍንጭ ሲሰጥ ትራምፕ ማስጠንቀቂያ ሰጡ። ትራምፕ ኢራን የቀረበውን ስምምነት ካልተቀበለች ከፍተኛ ጥቃት እንደሚጠብቃት ተናግረዋል። ቻይና በተቻለ ፍጥነት የሆርሙዝ ወሽመጥ ዳግም እንዲከፈት ጠየቀች። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩና ከኢራን አቻቸው ጋር በቤጂንግ ተገናኝተው ተወያይተዋል። ከአሜሪካ ጋር እየተደረገ ያለው ድርድር ወደ ስምምነት አለመድረሱን የኢራን ባለስልጣናት ተናገሩ። ቀደም ብሎ አሜሪካና ኢራን ጦርነቱን ያስቆማል የተባለ የመግባቢያ ሰነድ ሊፈራረሙ መሆኑ ተዘግቦ ነበር። ዜናዎቹ እነዚህ ናቸው። በኦሮሚያ ክልል ምስራቅ ሐረርጌ ዞን አንዲት እናት በአንድ ጊዜ 5 ልጆችን ተገላገለች። ይህች እናት የመጀመሪያ የሆኑትን ልጆቿን ትናንት ምሽት በቀዶ ሕክምና መገላገሏን የሐረማያ ዩኒቨርሲቲ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መሐመድ ኑር አብዱላሂ ለቢቢሲ ገልጸዋል።
7: እቺ እናት ትናንት ለሊት ነበር ወደ 3 ሰዓት አካባቢ 4 ወንዶችና አንድ ሴት ልጅ ሁሉም ደህና የሆኑት በሕይወት ያሉት በኦፕሬሽን ተገላግላለች። እናቷም አሁን ህፃናቶቹም ሁሉም ሙሉ ጤንነት ላይ ነው የሚገኙት። ይህ እናት ክትትል ነበራት እኛ ጋር በፊት እርጉዞና ክትትል ላይ ያለች ጊዜ ብዙ ህፃናቶች ወድ እንደያዘች ተነግሯት ነበር ለሷ። ለዚህም ልክ የወሊድ ጊዜ እየደረሰ ሲመጣ ወደ ሆስፒታል ተኝታ ሆስፒታል ውስጥ ምናልባት ምጥም ከጀመረ ቶሎ ያስፈለገው ድጋፍ ለማድረግ ሆስፒታል ተኝታ ነበረች እና እንዲሁም ከትናንት ማታ 3 ሰዓት ተኩል አካባቢ በሰላም መገላገል ቻለች ማለት ነው።
0: የመጀመሪያ ልጆቿ ናቸው?
7: የመጀመሪያ ናቸው።
0: እናንተ ጋር ክትትል ስታደርግ ነበር እና ለመጀመሪያ ጊዜ 5 ህጻናት ነፍሰ ጡር እንደሆነች ሲነገራት ምንድን ነው የተሰማት? እንዴት ነበረ ሁኔታውን እርስዎ የሚያውቁ ከሆነ?
7: ኖርማሊ በጣም ብዙ አመት ቆይታለች ካገባች በኋላ ለረጅም አመት አላገኘችም ልጅና ከዛ ልጅ አለች ሲባል በጣም ደስ ብሏት ነበር። በጣም ነበር የተደሰተችው እና ዛንተ ማታ ደግሞ ሙሉ ይዛም ደህና ናችሁ በህይወት አሉ ደህና ይካኖች ተገላገልሽ መባል ሲሰማ ደግሞ በጣም የበለጠ ደስ ብሎታል። በደስታ ውስጥ ነው የምትገኘው ማለት ነው።
0: እንግዲህ 5 ህጻናት 4 ህጻናት እንደዚህ እየሰማን ነው እና ብዙም የተለመደ አይደለም። በተለይ 5 እና ለሷ ደግሞ የመጀመሪያ ልጆቿ ናቸው። እንደው የእርግዝና ጊዜዋ እንዴት ነበረ? እናንተም ጋር ክትትል ስታረግ የገጠሟት ችግሮች ነበሩ?
7: እንደገጠመ ነው ብዙም አሪፍ ነበር ክትትሏምና ያለን ስፔሻሊስት በስፔሻሊስት የሐኪሞች ስላለ መጀመሪያ ሌላ ሆስፒታል ላይ ነበረች ብዙ ልጅ ሆድ ውስጥ ያለት እንትን የተረጋገጠች ከዛ ወደ እኛ ተላከችና የእኛ ሆስፒታል በጣም ያው ሪፈራል ሆስፒታል ስለሆነ ለዚህ አካባቢ ለምስራቁ እኛ ሆስፒታል ውስጥ መጣ። እንግዲህ ያሉት ባለሙያዎች አሪፍ የሚባለው ክትትል እየተደረገላት ነበር። ስለዚህ ብዙም የተቸገረች ነገር አልነበራትም። ግን የህፃናቶቹ አሁን 1.3 እና 1.4 ናቸው
0: ሁሉም ማለት ነው።
7: ከአንድ ኪሎ በላይ ሲሆኑ የማደግ እድሉ በጣም ትልቅ ነው ማለት ነው። ኦፕሬሽን ስለወለደች ማታ እነሱ የተወሰነ ቀን ትቆያለች ማለት ነው። ህፃናቶቹም የዛ ጨቅላይ ታን ክፍል የሙቀት ክፍል ገብቶ የሚያስፈልገው ክትትል እየተደረገላቸው ይገኛል።
0: ለመሆኑ ከሁለት በላይ ጽንስ እንዴት ሊከሰት ይችላል በሚል ከዚህ ቀደም ቢቢሲ ያነጋገራቸው የሙከጡሪ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋይ ተስፋዬ እስካሁን የተደረጉ ጥናቶችን በማጣቀስ ጉዳዩ ተፈጥሯዊ መሆኑን ገልጸው ብዙ የመውለድ እድል ግን በሁኔታዎች የተወሰነ እንደሆነ አስረድተዋል። ዶክተር ጸጋይ 2 መንታ ልጆችን የመጸነስ እድል በአማካኝ ከ250 እርግዝና በአንዱ እንደሚከሰት ገልጸው ከ3 በላይ ጽንስ የመፈጠር እድል ግን እያነሰ እንደሚሄድ አስረድተዋል። ከ3 በላይ ጽንስ ፈጠር እድል ከ700,000 እርግዝናዎች ባንዱ እንደሆነም ጥናቶችን አጣቅሰዋል። በጅማ ዩኒቨርሲቲ ሆስፒታል የማህፀንና ጽንስ ህክምና ባለሙያ የሆኑት ዶክተር ደምሰው አመኑ በበኩላቸው አንድ እንቁላል ከወንድ የዘር ፍሬ ጋር ተገናኝቶ 2ም 3ም ቦታ ተከፍሎ መንትያዎች የመፈጠር እድል እንዳላቸው ገልጸዋል። ከዚህም ሌላ ኦቫሪ በተለያዩ ምክንያቶች ከአንድ በላይ እንቁላል አምርቶ ከወንድ የዘር ፍሬ ጋር ሲገናኝ ከአንድ በላይ ጽንስ ሊፈጠር የሚችልበት እድል እንዳለም ተናግረዋል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። የዛሬውን በዚህው አበቃን። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። BBC News አማርኛ ከዩቲዩብ ገጻችንን እንዲሁም የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ማግኘት ትችላላችሁ። ነገ በሌሎች ዘገባዎች ጠብቁን። እስከዚያው በያላችሁበት መልካም ምሽት መልካም ጊዜ ይሁንላችሁ።